0: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ መበል 76 ሃገራዊ ሰሙን ስርዓተ ሊቱርጊያ ኢጣልያ መልእኽቲ ኣመሓላሊፎም። ቤተ ክርስቲያን ድማ ነቲ ኣብ ክርስቲያናዊ ስነ ምዕበያ ዘሎ ማእከላዊ ቦታ ስርዓተ ሊቱርጊያ ክትመልሶ ተማሕጺኖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ክርስቲያናዊ ተበግሶ ንሰባት ናብ ክርስቶስ ምእንቲ ክመርሖም ኣብ መንጎ ትምህርተ ክርስቶስን ስርዓተ ሊቱርጊያን ዘሎ ርክብ ከተደልድል ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ነቶም ኣብ ሃገረ ኢጣልያ ኣብ እትርከብ ከተማ ካታንያ ኣብ ዝካየድ ዘሎ መበል 76 ሃገራዊ ሰሙን ስርዓተ ሊቱርጊያ ኣብ ዘመሓላለፎ መልእኽቲ ሰላምታ ኣቕረቡሎም። እቲ ጉባኤ ካብ ዕለት 24 ክሳብ ዕለት 27 ነሓሰ ሊቱርጊያን ክርስቲያናዊ ተበግሶን እትፈጥር ቤተ ክርስቲያን ብዝብል ኣርስቲ ይካየድ ኣሎ። እታ ብዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን እተፈረመት መልእኽቲ ነዚ ፍረ ነገር ናይቲ ጉባኤ ሎሚ እውን ንቤተ ክርስቲያን ፍሉይ ኣገዳስነት ከም ዘለዎ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን ከም ዘመልከትዎ መባእታዊ ምስጢራት ክርስትና ናብ ምስጢራት ከም ምድላው ጥራይ ክውሰዱ ከም ዘይከኣል እውን ኣዘኻኺሮም። ኣብ ክንዲኡስ ሓደ ማሕበረሰብ ምስ ጐይታ ብእምነትን ብሕብረትን ዝውለደሉ ማሕፀን ክኸውን ከም ዘለዎ ገለጹ። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ቤተ ክርስቲያን ካብ መጀመርታ ኣትሒዛ ንትምህርትን ሕብረትን ሃዋርያትን ንምቑራስን ጌራን ርእሶም ዝውፍይሉ እዋን ኣብ መንጎ ትምህርትን ስርዓተ ኣምልኾን ዘሎ ሓድነት ጠቒሶም። ስለዚ ክርስቲያን ማሕበረሰብ ነቲ ሊቱርግያ ኣብ ክርስቲያናዊ ስነ መዕበያ ዘለዎ ዋጋ ብምድልዳል ናብዚ ምንጭ እዚ ክምለሱ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ኣብ ስርዓተ ሊቱርግያ ምስጢር ክርስቶስ ይሕዘና፣ ይልውጠና፣ ሓደስቲ ፍጡራት ኮይንና ድማ ከም እንውለድ ይገብረና በሉ። ርእሰ ሊቃነ ጳጳሳት ብዛዕባ ጉባኤያዊ ቅዋም ካልኣይ ጉባኤ ቫቲካን ዝኾነ ሰነድ ቅዱስ ጉባኤ ኣብ ዘካፈልዎ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ተመርኪሶም ድማ ክርስቲያናዊ ስርዓተ ኣምልኾ መለኮታዊ ውህበት ብማእከላይነት ቤተ ክርስቲያን ንረኽበሉ ምዃኑ ኣጉልሑ። እዚ ምርዳእ እዚ ቤተ ክርስቲያን ነቲ ዓሚቕ ትርጉም ናይ ስርዓተ ሊቱርግያ ማለት ነቲ ተግባራዊ ምንቅስቓሳትን ምልክታትን ከም መግለጺ ናይ ንቑሕ ተሳትፎ ምእመናን ዳግም ክትመልሶ ከም ዝሓትት ገለጹ። ስለዚ ክርስቲያን ምእመናን ብፍላይ ካኣቶም ናይ እምነት ጉዕዞ ዝጀመሩ ሰባት ንተግባር ኣምላኽ ልቦም ዝኸፍት ዓይነት ስርዓተ ሊቱርግያ ክመሃሩ ኣለዎም። ርእሰ ሊቃነ ጳጳሳት ወሲኾም ብዛዕባ ሓባራዊ ስፍሓት ስርዓተ ሊቱርግያ እውን ኣስተንተኑ። ቅዱስነቶም ከም ዝገለጽዎ ስርዓተ ሊቱርግያ ንክርስቲያን ምእመናን ኣብ ሕብረት ዘእትዎም እዩ። ከመይሲ ከም ተግባር ናይ ሓደ ኣካል ቤተ ክርስቲያን እዩ ዝፍጸም። እዚ ኸኣ ንስርዓተ ኣምልኾ ኣኽብሮትን ተኣማንነትን ዝሓትት እዩ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ንጓሶት ነፍሳትን መምህራን ትምህርተ ክርስቶስን ከምኡውን ንነፍሲ ወከፍ ምእመን ንጥንቁቕ ኣፈጻጽማ ናይ ስርዓተ ሊቱርግያዊ ተግባራት ብኽብሪ ክዕቅቡን ክምህርዎን ኣተባብዕዎም። ንስርዓተ ሊቱርግያ ብስብከት ቅዱሳት መጽሕፍቲ ኣቢሉ ቃል ኣምላኽ ዝስምዓሉ ፍሉይ ቦታ ክብሉ እውን ጸውዕዎ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንመራሕትን ጓሶት ቤተ ክርስቲያንን ንምዕዳል ምስጢራትን ምስክርነት ሕይወትን ከማዕብሉ ተማሕጸንዎም። በዚ ከምዚ ጥራይ እያ እታ ካብ መሰውኢት ተወልደት እምነት ፍረ ደግነትን ዕርቅን ሰላምን እናፍረየት ናብ ጐደናታት ደቂ ሰብ ክትበጽሕ እትኽእል በሉ።
1: ኣብ ሞስኮ ጋዓ ምብጻሕ ዘካይዱ ዘለዉ ጸሓፍ ርክብ ምስ ሃገራትን ኣጉራዊ ውድባትን ቫቲካን ሊቀ ጳጳሳት ፖል ሪቻርድ ጋላገርን ምስ ሚኒስትሪ ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭን ብዛዕባ ሃገረ ቫቲካንን ሩስያን ኣብ ዘራኽቦ ኣጉራዊ ጉዳያት ማለት ንማሕበረሰብ ካቶሊክ ኣብ ሩስያ ዝምልከቱ ጉዳያትን ኣብ መንጎ ሩስያን ዩክሬይንን ናብ ሰላም ዝወስድ መገዲ ንምጅማር ዝዓለመ ሰብኣዊ ተበግሶታት ከም ዝመኸሩ ልኡኽ ጋዜጠና ዜና ቫቲካን ስቴፋኖ ሌስቺንስኪ ሓቢሩ ዕለት 25 15 ነሐሰ አባ ሞስኮ አብዝርከበ በጽፈት ወኪል ሚኒስትሪ ጉዳት ወጻኢ አብስተኻይደ ክልቲ አው አኸባ ናይ ቅድስት መንበርከበ ምሳገራተን ሀገራው ውድባትን ጸሐፊ ሊቀባጳሳት ፖል ሪቻርድ ጋላገርን ሚኒስትሪ ጉዳት ወጻኢ ሩሲያ ሰርጌይ ላቭሮቭን አበቀን ዳህጉራው ጉዳት ሃያሎ ንኽልቲን ሀገራት ዝተአሳስሩ መዳያት አለልዮም አብ ሞንጎ ፌደራላዊት ሩሲያን ቅድስት መንበርን ቀጻል ዘተ አገዳስ መኳኑ ተሰማሚዖም በተወሳኺ ዝተዘተየሎም ክልቲያዊ ጉዳያት ማሕበረሰብ በካቶሊክ ሩስያ ዝምልከትን ኣብ ሞንጎ ዩክራይንን ሩስያን ናብ ሰላም ዝወስድ መገዲ ንምጅማር ዝዓለመ ሰብዓዊ ተበግሶታትን ዘጠቃለለ እዩ ኣብ መወዳእታ ሃዋርያዊ ልኡኽ ቅድስቲ መንበር ኣብ ሞስኮ ሊቀ ጳጳሳት ጆቫኒ ዳንየሎ ዝተሳተፍዎን ልዕሊ ሓደ ሰዓት ዝወሰደን ክልቲያዊ ዘተ ሊቀ ጳጳሳት ጋላገርን ሚኒስትር ጉዳያት ወጻኢ ላቭሮቭን ብሓባር ገዚጦም መግለፂ ከም ዝሃቡን ላዕለዋይ ወኪል ቅድስቲ መንበር ንርእሰ ሊቃነ ጳጳሳት ሊዮን መንበል 14 ኣብ ሞንጎ ሩስያን ዩክራይንን ዘሎ ተፃብኦ ከበቅዐን ብደገፍ ማሕበረሰብ ዓለም ሓቂና ዘተ ክጅመርን ዘቕረቦ ፀውዒት ዘኪሮም መርገፂ ቅድስቲ መንበር ንፁር እዩ እቲ ግጭት ብወተሃደራዊ መገዲ ክፍታሕ ኣይክእልን ከም ዝበልልኦ ጋዜጤና ዜና ቫቲካን ሌስችንስኪ ሓቢሩ ስለዚ ድማ ንፖለቲካውን ስነሚላዊ ክልኣዊ ርክብን መስርሕ ዝኸውን ኩነታት ምፍጣር ኣገዳሲ እዩ እንክብሉ ከም ዝገለፁን እቶም መበዓል ስልጣን ቫቲካን ሩስያን ዩክራይንን ምልክታት ግሉፅነትን ሰናይ ድሌትን ንከር እዩ ኣህጉራውን ሰብኣውን ሕግታት ብፍላይ ድማ ብዛዕባ ሰላማውያን ተተቐርፂ ውጉኣትን ምሩኻት ኩናትን ኣመልኪቶም ክኽበሩ ፃውዒት ከም ዘቕረቡ ሌስችንስኪ ኣፍሊጡ ሊቀ ጳጳሳት ጋላገር ብዛዕባ ኩነታት ዩክራይን ንፁር ንምዃን ዝውግእ ክውዳእ ኣለዎ ቢሎም ብሰንኪ እቲ ተፃብኦታት ቁፅሪ ናይቶም ብክልቲኡ ወገን ዝመፁ ሰባት ብቐፃሊ እናወስኸ ይኸይድ ኣሎ ከምኡ እውን ስቓይ ሰላማዊ ህዝቢ ኣስዒቦም ሊቀ ጳጳሳት ጋላገር እቲ ተፃብኦታት ምቁራፅን መፃኢ ዝምድናታት ምውጣንን እሱራት ናይ ዝሓለፈ በደላት ኮይና ከይንተርፍን ፅልኢ ምውጋድን ህፁፅን ኣድላይን ምዃኑ ከም ዘስመርሉ ሌስችንስኪ ሓቢሩ ሚኒስትሪ ጉዳያት ወጻኢ ላቭሮቭ ቅድስቲ መንበር ምስ ሩስያ ንምዝታይ ክፉት ምዃኑን ንሰላም ንዘለዋ ተወፋይነትን ኣድናቆቱ ገሊጹ ምስ መዛነኦም ሊቀ ጳጳሳት ምስ ግጭት ዝተኣሳሰሩ ሰብኣዊ ጉዳያት ምትሕብባር ምድልዳል ከም ዘድሊ ገሊጹ እቲ ዝተኻየደ ክልቲኣዊ ዘተ ኣዝዩ ጠቓሚ እንክብል ከም ዝገለጾ ሌስችንስኪ ኣፍሊጡ ጽሓፍ ርክበ ምስ ሃገራትን ሃጉራውያን ትካላትን ቅድስቲ መንበር ሊቀ ጳጳሳት ጋላገር ዝኾነ ይኹን ጭቡጥ ውፅኢት ኣብ ሰብኣዊ ዓውዲ ስቓይ ንምቅላልን ኣብ መንጎ እቶም ኣብቲ ግጭት ዝሳተፉ ወገናት ዝተሓተ ደረጃ ምትእምማን ናብ ንቡር ንምምላስን ክሕግዝ እዩ ቢሎም ምስዚ ተኣሳሲሩ ኣገዳስነት ናይቲ ኣብ ቀረባ እዋን ካርዲናል ዝውቢ ናብ ሩስያ ዝገበሮ ተልእኾ ብክልቲኦም ወገናት ከም እተዘከረን ኣመላኺቶም ቅድስቲ መንበር ብወገና ሊቀ ጳጳሳት ኣስዒቦም ኣብ ምፍጣር ናይ ዘተ ቦታታት ሰብኣዊ ፃዕርታት ኣብ ምሕያልን ኣባይቲ ፅሕፈት ሃገረ ቫቲካን ንሰላም ንምስጓም ዝግበር ዘተኸ እንግድ ድሉ ኣብ ምዃን ንመቕፃል ዘለዎ ቆራፅነት ደጊሞም ከም ዘረድኡ ሌስችንስኪ ሓቢሩ ሊቀ ጳጳሳት ጋላገር ምስ ሚኒስትር ላቭሮቭ ኣብ ዝገበርዎ ርክብ ኣብያተ ክርስትያናትን ከባቢያዊ ማሕበረሰብ ቤተ ክርስትያንን ኣብ ምሕጋዝ ኣዝዮም ተቃላዕቲ ብመንፈስ ዕርቂ እውን ዘለዎ ኣገዳስነት ተራ እውን ኣፍልጦ ክወሃቦ ተመኒዮም ኣብዚ መንፅር ዝፅሓፍ ርክበ ምስ ሃገራትን ኣህጉራውያን ትካላትን ቅድስቲ መንበር ኣብ ፌደራላዊት ሩስያ ዘሎ ኩነታትን ድሌታትን ካቶሊካዊት ቤተ ክርስትያን ብፍላይ ድማ ብዛዕባ ጉስነት ምእመናንን ኣቅለስያውያን ሃይማኖታውን ማሕበረሰባት ዝካየደ ግብረ ሰናይ ንጥፈታትን ከም ዘጉልሑ ሌስችንስኪ የመላኽት ብድሕሪ እዚ 25 ነሓሰ ምሸት ፀሓፊ ዝምድና ምስ ሃገራትን ኣህጉራዊ ትካላትን ሊቀ ጳጳሳት ጋላገር ምስ ሓላፊ ክፍሊ ግዳማዊ ዝምድና ቤተ ክርስትያን ፓትርያርክ ሞስኮ ሜትሮፖሊሳዊ ሊቀ ጳጳሳት ኣንጦኒዮስ በዓል ቮሎኮላምስክ እውን ከም እተራኸቡን ብመንፅር ህላወ ዞባዊ ኩነታት እውን ኣብ ናይ ሓባር ረብሓ ዘለዎም ጉዳያት ዘትዮም ሜትሮፖሊሳዊ ሊቀ ጳጳሳት ኣንጦኒዮስ ኣብ መንጎ ክልቲአን ቤተ ክርስትያን ቅድስቲ መንበርን ዝካየድ ዘሎን ምዉቕን ርክብ ዘለዎም ዕግበት ከም ዘረጋገፁ ልኦ ጋዜጤና ዜና ቫቲካንን ሌስችንስኪ ኣፍሊጡ زيزينا فاتيكان ايو مبال 130 سرع ملو عودة اخيبا قبعي باباسات بيرو كدو سابونا بتحقر نخا كايدو زخونا حواري عودتن مسن داون نمقبال فتوتي ليون بزبل مسعوع وقعو ولن تناوي قجلك قوم بمسم مع حكم زازمون ازدما كبمال لحقر زمت من سياتن على ماويان مأمانان ابحاد بمأكاب رسالي كان باباسات ليون مبال عصر تربعته اب بيرو كابلت عصر تحرك سعلت عصر تشوعة تحدار أبتحقر أبزو قبرو عودات نيز الساعة تفوك أبزطفل علي بوتا بيرو نيز ماسو نقاليان كل انتناو دقفن ما رابز بالعلامة زلوو إيو مبال 130 سرو عودة أخي باقو بأبا باسات بيرو فتو تليون زبل وقعاوي ناي والانتناو قجلة كقوم بموسان العلامة نايت قجلة نعودة رسالي كان باسات نبتحقر زدق قفكوينو زتبقصون من أساتن علماويان مؤمنانن أبحاد بمأكاب أبتي كاب على تعسر تحرك سعالة عسر تشوعة تحدار كل التشحن سران شدوشتان عامة محرات تمدي بوزلو عدة رسالي كان باباسات الليون نقاديان نمقبال نمحقازن زقال قل ايو ملو قبائي باباسات بيرو نوكرت بيتا كريستيان اب مدلاو رسالي كان باباساو مبتح زناطفو تكالاتن اكيبوم ابتمادب رسالي كان باباسات ليون مبال عصر تربعة بفلاي ميس بيرو زنابروم ركبن اب تشيكلايو باباس كوينوم زغلغلولو عمتاعتن بمزكار قدسونا توم ابتحقر زغبرو عدد ابي حاقوس كمز فترة اللوم يغلطو فتو تليون كاب عصر تشمونت كساب باربعان حموشتان عمد نزعد ميوم منساتن علماوية يعني منان كفوت كوينو كالتومن مويا اومن اب اقل قلوت زاقر داس فتسامي كوعلو يدليو ولنتين عطات اب مقبالن مانقادن نقاديان ركب سنة مسمرو من كساقسن ودابن دحننتن قداما يرديئت مترقوه من حبريتا اب مقراب زحقزو كوخونو ايوم اب تحتي مقلقال حاليوت مصناي زبل مرحق عال اتي تبقصو والانتيناتات نتعم مصر ساليكان باباسات ابزكايدو في تساميتات زساتفو تقبلتن حبرتن ناي مقررابن هلاوي كخونو زعلمن ابالات فتوتي ليون منفساوي قصناتن سرحيتاون سلطاناكو وصدو ايام بتوساخي سنا مقبار كخطالون نممرحتات مكالخال وحوس كبابن كخطالون كقدادو ايام تلوخو والانتيناتات كينو ودباو ترام فتسام زحلف كخوون ايو بتوساخي نقاديان بنايك ارباتن حونتن منفس كمارحون كسامعون كسنيون كصوعو ايام اب مجمار اتتبقصو وقعو مربب حابريتان ايتو عدات انك اريبو كمزلون مزقبا والانتيناتات درو تخفيتو اللو بدحريقو تساعتفتي بزعبا سلطاناتات مرقاقات مننتن زوصدو تران حابريتاك رخبو ايام الدالوتي اب زقدسلو اوارح زاد المسن داوات نقد ميت كساقومو مخانم اسميرم توساخي تبقصو تاعتن بزعبا مدبنايت عودت حبريتان كقلات ايو كم اكالنايت منفصو مدلوات اوان ناي رسالي كان باباسات يون مبال عصر تربعة مبتصح وقعو تسولوتك قريبو قلو ابو مالا حقر نزركبو محبرة سبات نمبتصح زعلم بقانقوا كتشوا ايماران اوجونن كترقوم ايو بقو بايب اباسات بيرون رسا سبقاتات ليمان بحبار بستدالو وددر زي تمرتس ليون حاو اب قعزو زبل وقعو مزمور نايت مبسح اون بواقعي كامزق عربان اب بيرو اتركب كاتوليكايت بيتا كريستيان ممتع رسالي كان اباسات ليون امنات نمدلدالن كمحادنات سلام تسفان متحققا زنزا عمسلو كبرتات نمسفان زي حقز عدل قيرا ايا ترئيو مس مقوام فتوت الليون من اسات علماويان قجل والانتيناتات نزي اقداس فتسامي اب مدلاون من فتسامن نطوف تراك تساوتو عدل كرخبو ايوم اتي علاما اقل قلوتهم جبوت مقلت نايتي بيرو رسالي كان باباسات مقبل زلواتو فاينت كخون ايو

ክቡራትን ክቡራን ሰማዕትና ስለምከታተልኩም ነመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢል

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎም ዕለት 27 ነሓሰ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት የመበል 14 ኣብ ሃገረ ቫቲካን ካብ ኖርዌይ ዝመፅሉ ተራንሃውያን ጳጳሳት ዝካየድዎ ርክብ ርእሰ ሊቃነ ጳጳሳት የመበል 14 ኣብ ዓለምለኻዊ መዓልቲ ጸሎት ንምክንኻን ፍጥረት ኣብ ካስተል ጋንዶልፎ ምስወተ ቅዳሴ ካዕርጉ ከም ዝኾኑን ተወከልቲ መራሕቲ ሃይማኖት ላቲን ኣሜሪካ ኣንጻር ዕፀ ፋርስን ገበናዊ ምልመላ መንእሰያት ንምቅላስ ኣብ ከተማ ሮማ ዘካይድዎ ዘሎ ዓውደ ጉባኤ ኣቡነ ፓውሎ ማርቲነሊ ዓቃቤ መንበር ሃገራት ወሽመጥ ዓረብ ንዜና ቫቲካን ዘካይድዎ ቃለ ማሕተት ሊቀ ጳጳሳት ያንጎን ካርዲናል ቻርለስ ማውንግቦ ኣብ ኣሲዝን ዝተኣከቡ ክርስትያን ኣባላት ባይቶን ፖለቲካዊ መራሕትን ዘስምዖም መደረ ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሃገረ ቫቲካን 26 ነሓሰ ምስ ካብ ኖርዌይ ዝመፅሉ ተራናውያን ጳጳሳት ብምርኻብ ኩሎም ክርስትያን ኣብዚ ዕግርግር ዝመልኦ ዘመንና ሰላምን ፍትሕን ንምስፋን ብሓባር ክንሰርሕ የተባብዑ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 27 ነሓሰ ምስ ሓያሉ ካብ ኖርዌይ ንመንፈሳዊ ንግደት ናብ ሮማ ዝመፅሉ ተራናውያን ጳጳሳት ኣብ ሃገረ ቫቲካን ተራኺቦም ኣብ ዝስምዖም መደረ ንጳጳሳት ምስቶም ሂወቶም ንናይ ግዜና ክርስትያን ምንጭ ትባዕቲ ኮይኑ ዝቕፅል ዘሎ ቀዳሞት ክርስትያንን ሰማዕታትን ዝተኣሳሰሩ ዝተፈላለዩ ቅዱሳን ቦታታት ክበፅሑ ዓዲሞም ኣብነቶም ሂወትና ምእንቲ ክብሪ ኣምላኽን ምእንቲ ሰናይ ኣሕዋትናን ኣሓትና ንክንህብ እውን የተባብዓና ኢሎም ርእሰ ሊቃነ ጳጳሳት ሊዮን ነቲ ብፍላይ ዕግርግር ዓለምና ዘቕረቦ ዘሎ ከቢድ ብድሆታት ኣመልኪቶም ኣብ መንጎ ህዝብታት ፅል እናወስኺ ዝኸይድ ዘሎ ይመስል። እዚ ድማ ኣብ ሃገራዊ ግርጭታትን ክትዓትን ጥራይ ዘይኮነስ ኣብ ውሽጢ ውልቀ ሃገራት እውን ዝግለጽ እዩ። እዚ ድማ በቲ ብተደጋጋምን ፖለቲካውን ማሕበራውን ክትዓት ዝልለ ምረት ይረአ ቢሎም ክርስትያን እውን ኣብ ልዕሊ እቶም ዘይንሰማምዖም ሰባት ኣብ ናይ ፅልእያ ተሓሳስባ ንክወድቁ ፈተና ከም ዘጋጥሞም ኣመልኪቶም ይኹን እምበር ኣብ ክንድኡ ናይ ዕርቅን ሕውነትን መገድታት ክንደሊ ይግባእ ቢሎም ኢየሱስ ዕጥቂ ዘፍትሕ ሓይሊ ዘሎ መገዲ ሰናይን ፍቕርን የቕርበልና ከም ዝበሉ ዜና ቫቲካን ኣፍሊጡ። ሉተራናውያን ጳጳሳት ናብ ሮማ ኣብ ዝበፅሕሉ እዋን ሓድነት ንምኽናት ዘለዎም ድሌት ከም ዘርእዩ ብምሕባር ዓለም ምእንቲ ክትኣመነ ደቂ መዛሙርቱ ኩሎም ሓደ ክኾኑ ኢየሱስ ዝገበሮ ጸሎት ዘኪሮም ዋላ እውን ንኣሽቱ ተግባራት ኣብ መገዲ ዕርቂ ከነቃቅሑናን ክመርሑናን ከም ዝኽእሉ ቅዱስነቶም ኣስተብሂሎም ኣብቲ ናይ ሓባር ጥምቀትናን ኣብ ዓለም ዘሎና ናይ ሓባር ተልእኾን መሰረት ብምግባር ኩሉ ግዜ ኣብ ኣገልግሎትና ብሓባር ንሰላምን ፍትሕን ንምድንፋዕ ክንዓቢ እፅሊ ምስ በሉ ኣብ መደምደምታ ርእሰ ሊቃነ ጳጳሳት ንሉተራውያን ጳጳሳት ኖርዌይ ኣብነት ናይቶም ቀዳሞት ሰማዕታትን ቅዱሳንን ከም ምስክር ናይቲ ምልዋጥ ሓይሊ ፍቕሪ ክጥምቱ ዓዲሞም በረኸት ኣምላኽ ንለምን በቲ ኢትኣላው ሰናይን ጥበብን ኣምላኽ ከም ኣሕዋትና ሓትን ብዝያዳ ብሓቂ ክንነብር ምእንቲ ክሕግዘና በዚ ድማ ብዛዕባ መድሓኒና ኢየሱስ ክርስቶስ ሓበራዊ ምስክርነት ክንህብ ከም ዝበሉ ዜና ቫቲካን ኣፍሊጡ።
1: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ጳጳሳዊ ስፍራ ኣታኽልቲ ካስትል ጋንዶልፎ ንዓለም ለኻዊ መዓልቲ ጸሎት ምእንቲ ኽንክን ፍጥረት መስዋእተ ቅዳሴ ከዕርጉ እዮም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ዕለት 1 መስከረም ኣብ ቁሸት ስቡህ ኣንተ መስዋእተ ቅዳሴ ምእንቲ ምክንኻን ፍጥረት ከዕርጉ ምዃኖም ናይ ቅድስቲ መንበር ቤት ጽሕፈት ዜናን ክፍሊ ማሕተምን ኣብ ዘውፅኦ መግለጺ ኣፍሊጡ። እቲ ኣብ ውሽጢ ጳጳሳዊ ስፍራ ኣታኽልቲ ካስትል ጋንዶልፎ ኣብ ዝርከብ ቦርጎ ስቡህ ኣንተ ዝዓርግ መስዋእተ ቅዳሴ ትማሊ ሶሉስ ዕለት 25 ነሓሰ እቲ ክፍሊ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ዝኾነ ማእከል ላዕለዋይ ትምህርቲ ስቡህ ኣንተ ኣብ ዘውፅኦ ሓባራዊ መግለጺ ተኣዊጁ ይርከብ ኣሎ። እዚ መስዋዕተ ቅዳሴ ምእንቲ ምክንኻን ፍጥረት ዓመታዊ ኣብ ዓለምለኻዊ መዓልቲ ጸሎት ንምክንኻን ፍጥረት መኽፈቲ ወቕቲ ፍጥረትን እዩ ዝዓርግ። ኣብዚ እዋን እዚ ኣብ ዕለት 4 ጥቅምቲ ኣብ በዓለ ቅዱስ ፍራንቸስኮ በዓል ኣሲዝን ኣብ ዝኽሪ መበል 800 ዓመት ዕለተ ዕርፍቱ ኣብ ዝዛዘመሉ እዩ ክውዕል። ኣብዚ ወቕቲ እዚ ቤተ ክርስቲያንን ካልኦት ክርስቲያናውያን ማሕበረሰባትን ብጸሎትን ብምልውዋጥ ጭቡጥ ናይ መጋብነት ተግባራትን ኣቢሎም ንፍጥረት ዘለዎም ተጸምዶ ከሐድሱ ተዓዲሞም ኣለዉ። ኣብ ዕለት 1 መስከረም ርእሰ ሊቃነ ጳጳሳት ፍሉይ መስዋዕተ ቅዳሴ ንክንክን ፍጥረት ከዕርጉ ድማ እዮም። እዚ ድማ ብላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ናይቶም ብዛዕባ ጉዳያት ምሉ ሰብኣዊ ምዕብልና ዝሓልን፣ ብዛዕባ ጉዳያት ስርዓተ ኣምልኾን ምስጢራትን ዝሓልን፣ ብዛዕባ ጉዳያት ክርስትያናዊ ሕብረት ዝሓሊ እተዳለወ ፍሉይ መስዋዕተ ቅዳሴ ንክንክን ፍጥረት ኮይኑ ክካየድ እዩ። ብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ከም ዝገለጽዎ መስዋዕተ ቅዳሴ ምዕራግ ኣብ ዙርያ እቲ ኣብ ስፍራ ታኽልቲ ዝርከብ መሰውኢ ምጽምባሉ ድማ ኩሉ ፍጥረት ውህበት ምዃኑን ነፍሲ ወከፍ ውህበት ሓላፍነት ከም ዘምጽእን ንኽንዝክር ይሕግዘና ይበሉ። እምነት ነታ ሓባራዊት ቤትና ብቐዳምነት ከም ምንጪ ዘይኮነስ ብሞሳ እንቕበለሉ ብፍቕሪ ክንከናኸና ዘሎና ውህበት ጌርና ክንግንዘብን እያ እትምህረና እውን በሉ። ኣብ ቅዳሴ ንኣምላኽ እነቕርቦ ምስጋና እውን ሓደ ተጸምዶ እዩ ዝኸውን። ንፍጥረት ምክንኻን ክብሃልን ከሎ ንሕይወትን ንደቂ ሰባትን ብፍላይ ከዓ ነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ንመጻኢ ወለዶታትን ምክንኻን ማለት እዩ ክብሉ እውን ኣመልከቱ። ዋና ዳይሬክተር ማእከል ላዕለዋይ ትምህርቲ ስቡህ ኣንተ ብፁእ ካርዲናል ፋብዮ ባጆ ንቤተ ክርስቲያን ፍጥረት ምዕቃብ ሰብኣዊ ክብረት ምድንፋዕን ክልተ ገጽ ናይ ሓደ ተልእኾ እዩ። ኣብ ክርስትና እምነት ኣጸቢቑ ሱር ዝሰደደ እዩ። ኣምላኽ ንዓለም ንደቂ ሰባትን ብፍቕሪ ከም ዝፈጠረ ንኣምን ኢና። ብልክዕ ከዓ ብፍቕሪ ተደሪኹ ንኣሕዋትና ንሓትናን ክንከናኸን ንፍጥረትን ንሓለዋ ፍጥረትን ብሕድሪ ሂቡና እዩ። ብፁእ ካርዲናል ባጆ ኣስዕብ ኣቢሎም ንሓባራዊት ቤትና ምሕላው ክብሃል እንከሎ ንጎረቤትና ብፍላይ ከዓ ነቶም ብሰንኪ ስነ ኣከባብያዊ ብከላ ድኽነት፣ ቅልውላው ኩነታት ኣየር ከምኡውን ብግጭታት ዝያዳ ዝሳቐዩ ዘለዉ ሰባት ምፍ

ምላሽ ንንግድ ሐሺሽን ገበናዊ ምልመላ መንእሰያትን ካብ ላቲን አሜሪካን ካሪቢያንና ብዓለም ብዝብል ኣርእስቲ ተጋቢኡ ይርከባሉ። እዚ ተበግሶ እዚ ብቤት ምኽሪ ጉባኤታት ካቶሊካውያን ጳጳሳት ላቲን አሜሪካን ካሪቢያን እተወደበ ኮይኑ ብጳጳሳዊ ኮሚሽን ላቲን አሜሪካን ኮሚሽን ምቁፅጻር ሓሽሽ ኣብ መንጎ ኣሜሪካን ሕቡራት መንግስታት ኣሜሪካን ተተባቢዑ ዝካየድ ዘሎ ዓውደ ጉባኤ እዩ። ኣብ ማእከል እቲ ዓውደ ጉባኤ ካብ ናይ ሓሽሽ ጸገም ንላዕሊ ዝቐረበ ሕቶ እዩ ዝነበረ። ነጋዶ ሓሽሽ ወይ ገበነይናታት ጉጅለታት ነዚ ዶባት እዚ ንምስጋር ቅድሚ ምፍታኖም ንመንሰያት እንታይ ዓይነት ማሕበረሰብ ይገብርዎም ኣለው ብምባል እቶም ተሳተፍቲ ነዚ ጉዳይ ከም ህዝባዊ ሻቕሎት ጥዕና ጥራይ ዘይኮነስ ከም ማሕበራውን መንፈሳውን ጉስነታውን ብድሆ ገይሮም እዮም ዝርእይዎ ዘለዉ። እቲ ዓውደ ጉባኤ ነቲ ቤተ ክርስቲያን ብመንፈስ ዝርርብ እትጥቀመሉ ሜላ ተጠቂሞም ናይ ምስማዕን ምስትንታንን ሓባራዊ ምርዳእን ኣጋጣሚታት ፈጢሮም ይርከቡ። እቶም ተሳተፍቲ ኣብ መደምደምታት እቲ ዓውደ ጉባኤ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ሓደ እማሜ ከቕርቡ ድማ ትፅቢት ይግበረሎም ኣሎ። እዚ ድማ ሃገረ ቫቲካን ንስድራ ቤታትን ጎረባብትን ንብምሉ ማሕበረሰብ ንዝጸሉ ዘሎ ቅልውላው ኣቓልቦ ከም ዘለዋ ዝሕብር እዩ። እዚ ተበግሶ እዚ ኣብቲ ኣብ ኣርጀንቲና እተኻየደ ጉስነታዊ ተመክሮ ብዕምቆት ሱር ዝሰደደ ኮይኑ ኣባኡ ድማ እቶም ናይ ሽዑ ሊቀ ጳጳሳት ሰበኻ ቦናስ ኣይረስ ዝነበሩ ብፁእ ኣቡነ ጆርጅ ማርዮ ቤርጎልዮ ዘሰኒይዎ ዝነበሩ ማሕበር ዓብዪ ስድራ ቤት ዘቤተ ክርስቶስ ተባሂሉ ዝፍለጥ ማሕበር ነቶም ወልፊ ዕፀፋረስ ዘለዎም መንእሰያት ከሰኒይዎም ኣብ ዝገበሮ ንጥፈታት ዝተመርኮሰ እዩ። እዚ ተመክሮ እዚ በብቕሩብ ኣብ መላእ ላቲን ኣሜሪካ ኣስፋሕፊሑ ድሕሪ ምጽንሑ ምስ ማሕበር ሕብረት ሃገራት ኣሜሪካ ብምትሕብባር ናብ ሓባራዊ ምድግጋፍ ዝኸይድ ዘሎ እዩ። ኣብዚ እዋን እዚ ድማ ዝሰፍሐ ኣሕጉራዊ ኣተኩሮ ዘናዲ ዘሎ ማሕበር እተመስረተሉ ሞዴል ፈጢሩ ይርከብ ኣሎ። ዋና ጸሓፊት ጳጳሳዊ ኮሚሽን ላቲን ኣሜሪካ ኤሚል ስኩዳ ከም ዝገለጸቶ ሕውየት ከም ሓሽሽ ካብ ምውሳድ ደው ምባል ክቝጸር የብሉን ክትብል ኣጕልሐት። እቲ ናይ ቤተ ክርስቲያን ዝኸበደ ዕማም ንሓደ ዝቈሰለ ሰብ ብኽብሪ ናብ ህይወት ንኽምለስ ዘኽእሎ ሰብኣዊ ማእሰር እንደገና ምህናጽ ምዃኑ ድማ ገለጸት። እቲ ክፍውስ ዝኽእል ስድራ ቤት እዩ ኸኣ በለት። ኣስዕብ ኣቢላ ድማ ስድራ ቤት ኣብ ዘይህልወሉ እዋን ክሓፍሩ ወይ ድማ ዘሰኒይዎምን ዝድግፍዎምን ምስ ዝስእኑ ሓደ ጉስነታዊ ማሕበረሰብ ነቶም እተጠንጠኑ ሰባት ሓድሽ ስድራ ቤት ክኸውን ከም ዝኽእል ኣመልከተት። እዚ ኣረኣያ እዚ ንሕክምናዊ ስነ ኣእምራዊ ወይ ስነ ፍልጠታዊ ክንክን ኣይነጽጎን እዩ። ኣብ ክንዲኡስ ፍሉይ ክርስትያናዊ ስፍሓት እዩ ዝውስኸሉ። ናብ ደቂ ሰባት ምቅርራብ ብምትእምማን ምርኻብ፣ ኣብ ጐድኑ ምምልላስ፣ ከምኡውን ኣብ ውሽጢ ሕያው ማሕበረሰብ ሰብኣዊ ክብሮም እንደገና ክረኽቡ ምሕጋዝ እዩ ዘመልክት። ስራሕ ትምህርቲ እተሓደሰ ርክባትን ርእሰ ምትእምማንን ድማ ክፍሊ ናይቲ ናብ ሓባራዊ ዳግመ ህንጸት ዝመርሕ መንገዲ እዩ ክትብል ኣመልከተት። ክቡር ኣባ ካርሎስ ኦሊቬሮ ኣተሓባባሪ ኣቅላስያዊ መርበብ ሕዱራት ማሕበራት ናይ ቤት ምኽሪ ጉባኤታት ካቶሊካውያን ጳጳሳት ላቲን ኣሜሪካን ካሪቢያን ብወገኖም ቤተ ክርስቲያን ወልፍን መንእሰያትን ኣብ ግምት ብምእታው ጉስነታዊ ተሓድሶ ክትገብር ከም ዘለዋ ኣመልከቱ። ወንጌል ኣብ ኣምልኾ ወይ ኣብ ስነ ምግባራዊ ትምህርቲ ጥራይ ተሓጽረ ከም ዘይኮነ ድማ የስተንትኑ። ማሕበረሰብ ንስቓይን ንምግልጋልን ንዓመፃን ዝህብዎ ምላሽ እውን ቁርፂ ፍቓድ ገይሮም ክብገሱ ኣለዎም በሉ። ክቡር ኣባ ኦሊቬሮ ኣስዒቦም ሓካይም ተመራመርትን ክኢላታት ስነ ኣእምሮን ኣገዳሲ ግደ እኳ እንተሃለዎም ወልፊ ግና ናይ ክኢላታት ጉዳይ ጥራይ ኣይኮነን። ቤተ ክርስቲያን እትገብሮ ኣበርክቶ እውን ነቶም ኣብ ደረት መንገዲ ወዲቖም ዝተረፉ ከም ስድራ ቤት ክትኮኖም ትኽእል እያ። በዚ መዳይ እዚ እቲ መልሲ ሲኖዳዊ ጉዕዞ ክኸውን ኣለዎ። ዝኾነ ይኹን ሰበኻ ተቋም ወይ ጉጅለ ብዘለዎ ጸዋዕታ ነዚ ጸገም እዚ ንበይኑ ክዋጽኦ ኣይክእልን እዩ። እቲ ማሕበር ጉስነታዊ ኣሰንዮት ናይቶም ብዕፀ ፋርስ ተጠቕዑ ወገናት እተዳለወ መምርሒ ነዚ ተልእኾ እዚ ሓባራዊ ቋንቋን ግብራዊ መሰረትን ንምቕራብ ዝዓለመ እዩ። ካብ 18 ሃገራት ላቲን ኣሜሪካን ካሪቢያን ዝመጹ 300 ሰባት ብዝገበርዎ ኣበርክቶ ድማ እተዳለወን መንፈሳውን ቤተ ክርስቲያናውን ማሕበረሰባውን ስነ ኣእምሮውን ኔውሮባዮሎጂካውን ስፍሓት ዘጣመረ እዩ። ነቲ ኣብ 2011 ዓመተ ምህረት ብቤተ ክርስቲያን ኣቐዲሙ ተሓትመ መምርሒ ቤተ ክርስቲያንን ሓሽሽን ከምኡውን ወልፊ ዕፀ ፋርስን ዘርእስቱ መጽሓፍ ንዘቕርቡ ሓሳባት እውን ዘሐድስ እዩ። ኣና ፓውላ ሄርናንደስ ሮማኖ ኣተሓባባሪት ሃገራዊ ምይይጥ ንሰላም ኣብ ሜክሲኮ ወሲኻ ከም ዝገለጸቶ ንመንሰያት ምዕቋብ ንበይኑ ሓደ ክፍሊ ጥራይ ክውክል ከም ዘይክእል ገለጸት።
ቤተ ክርስቲያን፣ መንግስታት፣ ስድራ ቤታት፣ መናብርተ ጥበባትን ከምኡውን ትካላት ሲቪላዊ ማሕበረሰብን ሓበራዊ ሓላፍነት ክስ